ትከሻ ለመኖር አልሻ ለእስራኤል ቅንስራ ልቆፍር ልሸከም ከመሪያም ልሁነ ወታደር አገልግል አስፈላጊው መንገድ ኑሮዬ ላሻሽ መቺኔ ትርፍ ፈለግኩ